0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ነሐሴ 15 ቀን 2018 ዓ.ም ምረት ጤና ይስጥልኝ አድማጮች እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሸዋዬ ለገሰ ነኝ። ለዓለም ዜናው ማንተጋፍቶ ስለሽ ተረኛ ነው። ዜናውን በሚከተለው የዜና መጽሔት ሰሜን ወሎ በጸረ ተሽከርካሪ ቦምብ ፍንዳታ 4 ሰዎች መገደላቸው፣ የመቀለው የአየር ጥቃት ሰለባዎችና ኗሪዎች አስተያየት፣ በመከክሩ የጎላ መነጋገሪያ ሆኖ የቀጠለው የአዲስ አበባ ጉዳይ፣ የኢትዮጵያ ብሔራዊ ባንክ ያቀረበው ከፍተኛ የዶላር ጨረታ፣ እንዲሁም በአውሮፓ አትሌቲክስ ውድድር ለጀርመን ወርቅ ያስገኘው ትውልደ ኤርትራዊው ጀርመናዊ አማን ጴጥሮስን የሚመለከቱ ዘገባዎችን አካቷል። የዕለተ አርብ ሳምንታዊ መሰናዶ ከወጣቶች ዓለም እንዲሁም የዚህ ሳምንት የዶች በለ እንወያይ የቅምሻ ጥንቅርም ይኖረናል። ሁሉንም ለመከታተል በሳተላይት በኢትዮ ሳት ወይንም ኤስኤስኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል ዲደብሊው 08 ላይ ፈልጉን። ትራንስፖንደሩ ኤምኢኤች 01 ወይም ኢኤኤች 01 ነው። በኢንተርኔትም ዲደብሊው አማሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ ዲደብሊው አማሪክ እያላችሁ በመግባት ተከታተሉ፣ ቤተሰብ ሁኑ፣ ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜና ነው የምናልፈው። ማንተጋፍቶ ተዘጋጅቷል። መልካም ቆይታ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በቅድሚያም አርዕስተ ዜና። በኢትዮጵያ ፌዴራል መንግስትና በህወሓት መካከል ያለው ውጥረት ባየለበት በአሁኑ ወቅት ኦሊሴጉን ኦባሳንጆ ዛሬ ከአፍሪካ ህብረት ኮሚሽን ሊቀመንበር ጋር ተወያዩ። ሁለቱ ተወያዮች በቀጠናው ባሉ ጉዳዮችና ከአጉሪቱ ጋር በተያያዙ ሌሎች ርዕሶች ላይ ሀሳብ መለዋወጣቸው ተገልጧል። ዝርዝር ማብራሪያ ግን አልተሰጠም። በሰሜን ወሎ ዞን አንጎት ወረዳ መንገድ ዳር የተቀበረ ጸረ ተሽከርካሪ ፈንጂ ባለ 3 እግር ተሽከርካሪ ባጃጅን በማጎን ተጓዦች ላይ ጉዳት ማድረሱ ተገለጠ። ማክሰኞ ዕለት ከጠዋቱ 3 ሰዓት ላይ ደረሰ በተባለው ፍንዳታ የ4 ሰዎች ህይወት ወዲያውኑ ሲያልፍ 3 ሰዎች ላይ ብርቱ የመቁሰል አደጋ መድረሱ ተገልጧል። የኢትዮጵያ ብሔራዊ ባንክ የዶላር እጥረት ክፍተቱን ለመድፈል በሚል ልዩ የ500 ሚሊዮን ዶላር ጨረታ ማቅረቡ ተገለጠ። ባንኩ ትናንት እንዳለው የባንኮች የዶላር ጨረታ ፍላጎት እጅግ ከፍ ብሏል። ማዕከላዊ ባንኩ ባሳለፍነው ሳምንት ረቡዕ መደበኛ ጨረታ ያቀረበው 125 ሚሊዮን ዶላር ነበር። ዜናው በዝርዝር። በሰሜን ወሎ ዞን አንጎት ወረዳ መንገድ ዳር የተቀበረ ጸረ ተሽከርካሪ ፈንጂ ፈንድቶ ባለ 3 እግር ተሽከርካሪ ባጃጅን በማጎን ተጓዦች ላይ የህይወት መጥፋትና የመቁሰል አደጋ ማድረሱ ተገለጠ። ማክሰኞ ነሐሴ 12 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ላይ ደረሰ በተባለው ፍንዳታ የ4 ሰዎች ህይወት ያለፈው ወዲያውኑ ነበር ተብሏል። በባጃጁ ላይ ተሳፍሮ ከነበሩ 7 ሰዎች መካከል ሌሎች 3 ሰዎች ላይ ደግሞ ከባድ፣ በአንዱ ቀላል የአካል ጉዳት መድረሱን የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ዛሬ አሳውቋል። ስለ ማክሰኞ አደጋ የአንጎት ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሮ ሙሉወርቅ ጫኔ ቀጣዩን ተናግሯል።
3: ሰላም አልነበረም መንገዱ ያካባቢ ማለት ነው። እና ወደዚህ ሲመለሱ መንገዱ ላይ ጸረ ተሽከርካሪ ቦምብ ተቀብሮ ስለነበረ ያ ፍንዳታ ደረሰ። እንግዲህ የሞቱት 4 ናቸው። የሞቱት በሕክምና ላይ ያሉት 4 ናቸው። ከባድ አደጋ አንዱ ብቻ ነው ቀለል ያለው፣ 3ቱ ትንሽ ከበድ ያለ ነው።
2: ፍንዳታው በተከሰተበት አካባቢ አደጋው ከመድረሱ ቀደም ባሉት 3 ቀናት ጀምሮ በመንግስት የጸጥታ ኃይላትና በፋኖ ታጣቂዎች መካከል ግጭት እንደነበር አንድ አስተያየት ሰጪ ለዶቼ ቬሌ ተናግሯል። ረዘም ላለ ጊዜ ቆየ በተባለው ጦርነትም አስተያየት ሰጪው መናገራቸውን ኢሳያስ ገላው ላከልን ዘገባ ይጠቁማል። በዜና መጽሔት ዝርዝር ዘገባ ይኖረናል። በኢትዮጵያ ፌዴራል መንግስትና በህወሓት መካከል ያለው ውጥረት ባየለበት በአሁኑ ወቅት ኦሊሴጉን ኦባሳንጆ ዛሬ ከአፍሪካ ህብረት ኮሚሽን ሊቀመንበር ጋር ተወያዩ። የአፍሪካ ህብረት ለአፍሪካ ቀንድ ሰላምና መረጋጋት የሚያደርገውን ጥረት እንዲደግፉ በቅርቡ በድጋሚ የተሾሙት የቀድሞ የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጆ ዛሬ ከህብረቱ ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር በጽፈት ቤታቸው ተገናኝተው የተወያዩት አዲስ አበባ ውስጥ ነው። የአፍሪካ ህብረት ውይይቱን አስመልክቶ ባወጣው አጭር መግለጫም ሁለቱ ተወያዮች በቀጠናው ባሉ ጉዳዮችና ከአጉሪቱ ጋር በተያያዙ ሌሎች ርዕሶች ላይ ሐሳብ መለዋወጣቸውን አሳውቋል። ዝርዝር ማብራሪያ ግን አልሰጠም። ኦባሳንጆ ባለፈው ግንቦት በድጋሚ ከተሰጣቸው ኃላፊነት ዋነኛ ተግባራቸው በሰሜን ኢትዮጵያ ከቀጠለው ውጥረት ጋር የተገናኘ መሆኑን የጸጥታ ተንታኞች ተናግሯል። ባለፈው ሰኔ ወር ወደ መቀለ የተጓዙት ኦባሳንጆ ከክልሉ መሪዎች ጋር ውይይት ማድረጋቸውን አሳውቋል። ውጥረቱ ግን ከጉብኝቱ በኋላም ተባብሶ ቀጥሏል። በእንግሊዝኛው ምህጻረ ቃል IAS ተብሎ በሚጠራው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞዘስ ኦኬሎ ለዶቼ ቬለ እንዳሉት የአሁኑ የኦባሳንጆ ኃላፊነት ቀደም ሲል ከነበረውም የበለጠ ጥረት ይጠይቃል።
4: It's going to require that Obasanjo approaches this file with a lot more tact.
5: ይጉዳይ ኦባሳንጆን ከዚህ ቀደም ካደረጉት በበለጠ ብልሃትና የበለጠ ስልታዊ አካሄድ መያዝ ይጠይቃቸዋል። ሁለቱ ወገኖች በድርድሩ መጨረሻ ላይ ያሳኩት የሚፈልጉት ነጥብ ምን እንደሆነ መለየት ይኖርባቸዋል እና የመቀሌው ፋይል ፈተና የሚሆን ይመስለኛል።
2: ዶቼ ቬለ የአፍሪካ ህብረትና ልዩ መልእክተኛው ኦሊሴጉን ኦባሳንጆ ውጥረቱን ለማርገብ ያደረጉ ያሉትን ጥረት በተመለከተ ተጨማሪ ማብራሪያ ለማግኘት ያቀረበው ጥያቄ ለጊዜው ምላሽ አላገኘም። ዜናውን ላከልን የአዲስ አበባ ወኪላችን እስክንድር ፍሬው ነው። የኢትዮጵያ ብሔራዊ ባንክ የዶላር እጥረት ክፍተቱን ለመድፈን በሚል ልዩ የ500 ሚሊዮን ዶላር ጨረታ ማቅረቡ ተገለጠ። አንድ የገንዘብ አስተዳደር ባለሙያ መሰል ድንገተኛ ጨረታ የሚወጣው የውጭ ምንዛሪ እጥረት ሲከሰት አሊያም በትይዩ ገበያ ምንዛሪው ከፍ ብሎ ሲነቃቃ እንደሆነ ግምታቸውን ለዶቼ ቬለ ተናግሯል። ባንኩ ትናንት አሙስ ናሴ 14 ቀን 2018 ዓ.ም ይህን ከፍተኛ የዶላር ጨረታ ለባንኮች ከማከፋፈሉ በፊት ባሳለፍነው ሳምንት ረቡዕ ለመደበኛ ጨረታ ያቀረበው 125 ሚሊዮን ዶላር ነበር። ባንኩ ይህን ያህል የዶላር መጠን ለጨረታ ያቀረበው ባልተጠበቀ መልኩ ነው ያሉት የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ምክንያት ያሉትን እንዲህ ይናገራሉ።
6: ይሄ ፍጹም ያልተጠበቀ ነው። ከዚህ በፊትም እንደዚህ አንድ የዛሬ 6 ወር አካባቢ እንደዚህ ከፍተኛ የሆነ 500 ሚሊዮን የዛን ጊዜም እንደዚህ አውጥቶ ነበርና እኔ እንደምገምተው ብሔራዊ ባንክ እንግዲህ ዛሬ በጣም በከፍተኛ እጥረት ሲኖር እንዲህ ከፍተኛ የሆነ ያልተጠበቀ ጨረታ ያወጣል።
2: ብሔራዊ ባንኩ በአጠቃላይ በዚህ ዓመት ለባንኮች በጨረታ ያከፋፈለው የዶላር መጠን 2.7 ቢሊዮን ዶላር መድረሱ ተገልጧል። ለጨረታ የተከፋፈለው ዶላር ከፍ ማለቱ ምክንያትም ብር ከዶላር ምንዛሪ አንጻር እንዳይዳከምና ከትይዩ ገበያው ጋር ያለው ልዩነትም በጉልህ እንዳይሰፋ በሚል መሆኑ ተጠቅሷል። ዶክተር አብዱል መናን ባለፉት አንድ ወር ከ15 ቀናት አንስቶ የትይዩ ገበያ የምንዛሪ መጠን ከ10 ብር ያላነሰ በመጨመር መነቃቃት ማሳየቱንም ተናግሯል። ይህ የማዕከላዊ ባንኩ የዶላር አቅርቦት በአፍሪካ ከፍተኛ ተብሎ ከሚጠቀሱት አንዱ ነው ቢባልለትም ባለፉት 8 ወራት ውስጥ ብቻ ግን ብር ከዶላር አንጻር በ3.7% ግድም መዳከሙ ተዘግቧል። በዜና መጽሔት በዚህም ላይም ተጨማሪ ዘገባ ይኖረናል። ይህ ከቦን ከተማ የራይኖ ዛቅራቢያ የሚሰራጨው የዶቼ ቬለ ሬዲዮ የዓለም ዜና ነው። በኮንጎ ዲሞክራሲያዊ ሪፐብሊክ ዳክም ከተቀሰቀሰ 100ኛ ቀኑን ላስቆጠረው ገዳዩ የኢቦላ ተዋሲ ፈጣንና ይበልጥ የተቀላጠፈ ምላሽ ያሻል ተባለ። የድንበር የለሽ ሐኪሞች ቡድን MSF እንደዘገበው ከሆነ የተዋሲውን ስርጭት ለመቆጣጠር ማህበረሰቡ በቂ ድጋፍ እያገኘ አይደለም። የዘንድሮ የኢቦላ ስርጭት በአገሪቱ ታሪክ እጅግ ከፍተኛውና ይበልጥ ገዳዩ መሆኑንም ቡድኑ ጠቅሷል። ካለፉት ሳምንታት አንስቶ በተዋሲው የተነሳ በየሰዓቱ አንድ ሰው እየሞተ ነው ሲልም ፈጣን ምላሽ እንደሚያስፈልግ አስጠንቅቋል። ወረርሽኙ የተስፋፋ መሆኑን የድንበር የለሽ ሐኪሞች ቡድን አለ ከፕሬዝዳንት ዶክተር ዳቪድ አብዱል ሞይናም ገልጧል። ለወረርሽኙ የሚሰጠው ምላሹም ሊያቆመው በማይችል መልኩ በፍጥነት እየተሰራጨ ነው ሲሉም አክሏል። የማገገሚያ ማዕከላት ህይወት ለመታደግ ወሳኝ መሆናቸውን የጠቀሱት ኃላፊው ለታመሙ ሰዎችና ቤተሰቦቻቸው አስተማማኝ ማገገሚያ ስፍራዎች ያስፈልጋሉ ብሏል። ለጤና ባለሙያዎች ድጋፍ አስፈላጊነት ብሎም ህክምና ፍለጋ ጤና ጣቢያዎች ለመጡ ሰዎች በተዋሲው እንዳይጋለጡ ጥንቃቄ ማድረጉ ላይም አስመረውበታል። ኮንጎ ውስጥ ዳግም የተከሰከሰው የኢቦላ ተዋሲ እስካሁን ድረስ ከ5000 በላይ ሰዎች ላይ ሲገኝ ከ2400 በላይ ሰዎች ሞቷል። ካጠቃላይ ግማሽ ያሉ የሞቱት ባለፉት 20 ቀናት ውስጥ መሆኑን ደግሞ የተባበሩት መንግስታት ድርጅት አሳውቋል። ሰኞለት ሊከናወን ቀጥሮ የተያዘለትን ዩክሬንን ለመደገፍ የፈቃደኞች ጥምረት የተሰኘውን ስብሰባ የፈረንሳይ፣ የጀርመንና የብሪታንያ መሪዎች በጋራ እንደሚመሩ ይፋ ሆነ። ሩሲያ የጥምረቱን እንቅስቃሴን በአይነ ቁራኛ እንደምትከታተለው አሳውቃለች። ዩክሬንን ለመደገፍ የፈቃደኞች ጥምረት የተሰኘው ቡድን ዩክሬንን ጨምሮ 35 ሀገራትን ያካተተ ነው። የሰኞውን ስብሰባ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን፣ የብሪታንያ ጠቅላይ ሚኒስትር አንዲ ቦንሃም እንዲሁም የጀርመን መራሄ መንግስት ፍሬድሪሽ ሜርትስ በጋራ ይመሩታል ተብሏል። በአካልና በርቀት በዲጂታል መንገድ በሚካሄደው የፓሪሱ የሰኞ ስብሰባ የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ እንደሚገኙ የፈረንሳይ ፕሬዝዳንት ጽህፈት ቤት መግለጡን ሮይተርስ ዘግቧል። በስብሰባው ማን በአካል አሊያም በርቀት እንደሚሳተፍ ግን የተጠቀሰ ነገር የለም። የሩሲያ ፕሬዝዳንት ጽህፈት ቤት በበኩሉ ከክሬምሊን በሰጠው መግለጫ የጥምረቱን ስብሰባ በቅርበት እንደሚከታተል አሳውቋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ጥምረቱን የዩክሬን ጦርነት እንዲቀጥል የሚሹ ሀገራት ስብስብ ሲሉ ወርፏል። ስዊድን ዋና ከተማ ስቶክሆልም ብርት ላይ በሚገኝ አንድ ሁለተኛ ደረጃ ትምህርት ቤት ውስጥ ዛሬ ከሰዓት በኋላ በደረሰ የጎራዴ ጥቃት በርካታ ሰዎች መቁሰላቸውን ፖሊስ አሳወቀም። ጎራዴ የታጠቀው ሰው ፋጌርስታ በተባለው አካባቢ ብሪኔልስኮላን ትምህርት ቤት ውስጥ በርካታ ሰዎችን በመውጋት ጥቃት ማድረሱ ተገልጧል። ፖሊስ በጥቃቱ የጠረጠረውን አንድ ግለሰብ በቁጥጥር ስር መዋሉን፣ ተጨማሪ ስጋት እንደሌለም አሳውቋል። ባለሥልጣናት ምን ያህል ሰዎች ላይ ጉዳት እንደደረሰ በዝርዝር ይፋ አላደረጉም። አንድ የስዊድን መገናኛ ብዙሃን ጥቃት አድራሹ ወንድ ሲሆን በፖሊስ እግሩ ላይ በጥይት ተመቶ መያዙን ዘግቧል። መረጃው ግን በሌላ ገለልተኛ ወገን አልተጣራም። ይህ ዶቼ ቬለ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርዕስተ ዜናውን በድጋሚ እናሰማለን። በኢትዮጵያ ፌዴራል መንግስትና በህወሓት መካከል ያለው ውጥረት ባየለበት በአሁኑ ወቅት ኦሊሴጉን ኦባሳንጆ ዛሬ ከአፍሪካ ህብረት ኮሚሽን ሊቀመንበር ጋር ተወያዩ። ሁለቱ ተወያዮች በቀጠናው ባሉ ጉዳዮችና ከአህጉሪቱ ጋር በተያያዙ ሌሎች ርዕሶች ላይ ሀሳብ መለዋወጣቸው ተገልጧል። ዝርዝር ማብራሪያ ግን አልተሰጠም። በሰሜን ወሎ ዞን አንጎት ወረዳ መንገድ ዳር የተቀበረ ጸረ ተሽከርካሪ ፈንጂ ባለ 3 እግር ተሽከርካሪ ባጃጅን በማጎን ተጓዦች ጉዳት ማድረሱ ተገለጠ። ማክሰኞ ዕለት ከጠዋቱ 3 ሰዓት ላይ ደረሰ በተባለው ፍንዳታ የ4 ሰዎች ህይወት ወዲያውኑ ሲያልፍ 3 ሰዎች ላይ ብርቱ፣ አንድ ላይ ደግሞ የመቁሰል ቀላል አደጋ መድረሱ ተገልጧል። የኢትዮጵያ ብሔራዊ ባንክ የዶላር እጥረት ክፍተትን ለመድፈን በሚል ልዩ የ500 ሚሊዮን ዶላር ጨረታ ማቅረቡ ተገለጠ። ባንኩ ትናንት ሐሙስ ነሐሴ 14 ቀን 2018 ዓ.ም እንዳለው የባንኮች የዶላር ጨረታ ፍላጎት እጅግ ከፍ ብሏል። ማዕከላዊ ባንኩ ባሳለፍነው ሳምንት ረቡዕ በመደበኛ ጨረታው ያቀረበው 125 ሚሊዮን ዶላር ነበር። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።
1: ለዜናው ጥንቅር ማንተጋፍቶት እናመሰግናለን።
0: የዜና መጽሔት።
1: ሰሜን ወሎ በጸረ ተሽከርካሪ ቦምብ ፍንዳታ 4 ሰዎች መገደላቸው፣ የመቀሌው የሰው አልባ አውሮፕላን ጥቃት ሰለባዎችና ኗሪዎች አስተያየት፣ በምክክሩ የጎላ መነጋገሪያ ሆኖ የቀጠለው የአዲስ አበባ ጉዳይ፣ የኢትዮጵያ ብሔራዊ ባንክ ያቀረበው ከፍተኛ የዶላር ጨረታ እንዲሁም በአውሮፓ አትሌቲክስ ውድድር ለጀርመን ወርቅ ያስገኘው ትውልድ ኤርትራዊ ጀርመናዊ አማናል ጴጥሮስን የሚመለከቱ ዘገባዎችን አካቷል የዜና መጽሔት። በሰሜን ወሎ ዞን አንጎት ወረዳ ከተረፌ ወደ አሁን ተገኝ 7 ሰዎችን ጭኖ በሚጓዝ ኮድ 1 ታርጋ ቁጥሩ አማ 94181 እንደሆነ ባለ 3 እግር ተሽከርካሪ ባጃጅ በጸረ ተሽከርካሪ ፈንጂ አደጋ መድረሱ ተሰማ። አደጋው የደረሰው አንጎት ወረዳ 010 ቀበሌ አኖሬ ሁዳድ ከሚባል ቦታ ላይ ሲሆን በፍንዳታው የራስ ሰዎች ህይወት ሲያልፍ ሌሎች 3 ሰዎች ከባድ ያካል ጉዳት እንደደረሰባቸው የአንጎት ወረዳ መንግስት ኮሙኒኬሽን ጽፈት ቤት ኃላፊ ወይዘሮ ሙሉወርቅ ጫኔ ተናግረዋል። ፍንዳታው የደረሰው በዚህ ሳምንት ማክሰኞ ለት ከጧቱ 3 ሰዓት ላይ ነው። አካባቢው የጸጥታ ችግር ያለበት መሆኑን ያመለከቱት ኃላፊዋ የሞቱት ሁሉም ንጹሃን ናቸው ብለዋል። ኢሳያስ ገለው።
7: በሰሜን ወሎ ዞን አንጎት ወረዳ በመንገድ ላይ የተቀበረ ጸረ ተሽከርካሪ ፈንጂ ፈንድቶ በባለ 3 እግር ተሽከርካሪ ባጃጅ ላይ ይጓዙ በነበሩ ሰዎች ላይ ጉዳት አደረሰ። በፍንዳታው የ4 ሰዎች ህይወት ወዲያውኑ ሲያልፍ ሌሎች 3 ሰዎች ላይ ደግሞ ከባድ ያካል ጉዳት መድረሱን የወረዳው መንግስት ኮሙኒኬሽን ጽፈት ቤት አስታውቋል። አደጋው የተከሰተው በነሐሴ 12 2018 ዓመተ ምህረት ማክሰኞ ለት ሲሆን ከተሬ ወደ አንጎት ወረዳ ከተማ አሁን ተገኝ አሽከርካሪውን ጨምሮ 7 ሰዎችን ይዞ በሚጓዝ ባለ 3 እግር ተሽከርካሪ ላይ 010 ቀበሌ አኖሬ ሁዳድ በተባለ ስፍራ መሆኑን የአንጎት ወረዳ መንግስት ኮሙኒኬሽን ጽፈት ቤት ኃላፊ ወይዘሮ ሙሉወርቅ ጫኔ ተናግረዋል።
3: አደጋው የደረሰው ማክሰኞ ለት ነው። ሰዎቹ ነጋዴም እንደገና ደግሞ ግለሰብም ብሎ ያው የሄደ መንገደኛ ማለት ነው። እነሱ ናቸው ሲመጡ ያው ከጥንተኛው ጋር ያለው ሰላም አልነበረም መንገዱ ያካባቢ ማለት ነው። እና ወደዚህ ሲመለሱ መንገዱ ላይ ጸረ ተሽከርካሪ ቦምብ ተቀብሮ ስለነበረ ያ ፍንዳታ ደረሰ። እንግዲህ የሞቱት 4 ናቸው። የሞቱት በሕክምና ላይ ያሉት 4 ናቸው። ከባድ አደጋ አንዱ ብቻ ነው ቀለል ያለው፣ 3ቱ ትንሽ ከበድ ያለ ነው።
7: በአንጎት ወረዳ ነዋሪ የሆኑትና አስተያየታቸውን ለዶቼ ቬለ የሰጡ አቶ አለባቸው ዳረጎት በፍንዳታው የሞቱ 2ቱ የአሁን ተገኝ ከተማ ነዋሪ መሆናቸውን ገልጸው የአካል ጉዳት የደረሰባቸውም ለሕክምና ወደ ወልዲያ ሆስፒታል መላካቸውን ይናገራሉ።
8: የሆነ ፈንጂ ተሰብሮ ነው እንግዲህ ናኛው አካል እንደተበረ ማውቁ ነገር የለም። ከዛ ወደ ዝማሉ መረት ሚባል ከተማና ከዛ አሁን ተገለ መላለክ ሰፈር መንገድ ነበረ እና በዛ ተቀብሮ በባጃጅ ሲመላለሱ በአጋጣሚ ባጃጅ ወደ ዛዞ ሲመለስ ይሄድ አላገኘው ነበር። ሲመለስ አገኘው ባጃጅ ተያዘው ሶስቶች ታሲ አልፋ ሌሎች ጋስና አካል ከባድም ከባድም ይደርስባቸዋሉ። አብዛኛዎች ከባድ ጋር ሚደርስ ወልዲያ ለሪፈርተው ሄዱ ያለው እዚህም አሁን ተገኛሉ አሉ ያ እንዲደርስባቸው
7: በአካባቢው አደጋው ከመድረሱ በፊት ባሉት 3 ቀናት ጀምሮ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ግጭት ነበር የሚሉት አስተያየት ሰጪም ጦርነቱ ረዘም ላለ ጊዜ መቆየቱን ይናገራሉ።
9: ዋናው አስፋልት እዚህ ከወዲያጋችን ሆነ ኖርማል አስፋልት አለ። ከዛ ከአሁን በከተማ ተጀምሮ ወደዛ የሚሄድ የገጠር መንገድ አለ፣ አስፋልት ያልሆነ ማለት ነው። ከቅዳሜ ከሰዓት በኋላ ጀምሮ ትንቃት ሲጀምሩ በነገታው ትንቃት 24 ሰዓት ተዋግቶበታል። በቦታው ከአደጋው በዚ ከዛ በአደጋ ማንኛው አካል እንዲገጥሮ ባይታወቅም ሞካቶ ገብቶ በአካል ከለቀቀ በኋላ ድንገር ላይ ግን ተቀብሮ ተገኙ እና የሰው የሚያስተዋል የሚለው
7: በአንጎት ወረዳ ሰሜን ወሎ አኖሬ ሁዳድ በተሰኘ ስፍራ በደረሰው በዚህ አደጋ የሞቱም ሆነ ጉዳት የደረሰባቸው ተጓዦች ሁሉም ንጹሐን መሆናቸውን ነው ወይዘሮ ሙሉወርቅ ጫኔ የወረዳው መንግስት ኮሙኒኬሽን ጽፈት ቤት ኃላፊ የተናገሩት።
3: አንደኛው የሞተው የመሪ መዘጋጃ ጥበቃ ነበር። አንደኛው እዚህ ነጋዴያችን ነው። ሰላማዊ ሰዎች ናቸው። አንደኛውም እንደዚሁ እዛው ተነስቶ ወደዚህ አራስ ላይ ሲመጣ ነው መንገድ ላይ ዛም ሳያይ የቀረው። አንዲቱ ደግሞ ያው ንጹህ ሰው ናት።
7: አሁን አደጋው የደረሰበት ከአንጎት ወረዳ አሁን ተገኝ ወደ ተረፌ የሚያስኬደው መንገድ ተደጋጋሚ የጸጥታ ችግር የሚስተዋልበት መሆኑን የአካባቢው ነዋሪዎች ገልጸዋል። ለዶቼ ቬለ ዘገባ ኢሳያስ ገለው።
1: ትናንት ከቀትር በፊት ዳኢሮ በተባለ በትግራይ ክልል መቀለ ከተማ ውስጥ በሚገኝ የመኖሪያ አካባቢ ደረሰ በተባለው የሰው አልባ አውሮፕላን ጥቃት ከቆሰሉት መካከል አብዛኞቹ ታክመው ወደ ቤታቸው መመለሳቸውን አይደር ሆስፒታል ዛሬ ለዶቼ ቬለ አስታወቀ። በጥቃቱ በሰዎች ላይ ከደረሰው ከባድና ቀላል የመቁሰል አደጋ በተጨማሪ አንዳንድ የአካባቢው ነዋሪዎች ቤቶችን መጎዳታቸውን ለዶቼ ቬለ ተናግረዋል። ዝርዝሩን ሂሩት መለሰ አጠናቅረዋለች።
10: ትናንት ጠዋት በትግራይ ክልል መቀሌ ከተማ ውስጥ ዳኢሮ በተባለ የመኖሪያ አካባቢ በሚገኝ አረንጓዴ ስፍራ ደረሰ በተባለ የድሮን ጥቃት የቆሰሉት ሰዎች ቁጥር 14 መሆኑን በከተማዋ የሚገኘው አይደር ሆስፒታል ዛሬ ለዶቼ ቬለ አስታውቋል። በሆስፒታሉ የድንገተኛ ሕክምና ክፍል አስተባባሪ አቶ ብርሃኑ ኃይለማርያም ለዶቼ ቬለ እንደተናገሩት ከመካከላቸው 5ቱ ሕፃናት ናቸው። በአሁኑ ጊዜም በሆስፒታሉ ውስጥ በመታከም ላይ የሚገኙት ከባድ ጉዳት የደረሰባቸው ጥቂት ሰዎች ብቻ መሆናቸውንም ገልጸዋል።
11: እግራቸውም የተመቱ ሕፃናትም ነበሩ። አንድች ህፃን ኦፕሬሽን አሁን ተሰርቶላታል። አሁን በደህና ሁኔታ ትገኛለች። ሌላም እናት ነበሩ ጭንቅላታቸው አካባቢ የተጎዱት፣ እሳቸውም አሁን ደህና ናቸው። ወደ 3 የሚሆኑ ትንሽ ከበድ ያለ ሁኔታ ነበሩ። ትንሽ ልጅ ነበረች፣ አይኗ ማየት አቅቷት ነበር። አሁን ግን ደህና ሆና ያው ተሸኝታለች ነው እና አብዛኛው ታይተው ወደ ቤታቸው ሄደዋል። ትንሽ አንድ 3 የሚሆኑ አይኖች ብቻ ነው የቀሩን እኛ ጋር።
10: አቶ ብርሃኑ እንዳሉት በአደጋው ከቆሰሉት ሰዎች ውስጥ ዝቅተኛው ዕድሜ 2 ዓመት፣ ከፍተኛው ደግሞ 61 ዓመት ነው። በአካባቢው ቤቶች ላይም በፍንዳታው ፍንጣሪዎች ጉዳት መድረሱን ነዋሪዎች ተናግረዋል። አደጋው በደረሰበት አካባቢ በሚገኝ ለመምህራን በተሰጠ የማህበር መኖሪያ ቤት ውስጥ ነዋሪ የሆኑት አቶ ቴዎድሮስ ኃይሉ ለዶይቼ ቬለ እንደገለጹት በአደጋው ወቅት ቤት የነበሩት ባለቤታቸው በፍንዳታው መጠነኛ ጉዳት ደርሶባቸዋል። ባለቤታቸውን ለማሳከም አይደር ሆስፒታል የሄዱት አቶ ቴዎድሮስ ሌሎች የተጎዱ ሰዎችንም በዚያ አይተዋል።
12: አጋጣሚ ባለቤቴ ደግሞ ያው ጭንቅላቷ ስብርባሪዋ ብሎኬት ከላይ ተወርውሮ መጥቶ መጣች። የአስር ወር ልጅ ይዛ እዛ ነበረች ና ጭንቅላቷ ተሰፍታለች። እዛ አይደር ሕክምና አግኝታ አሁን ደህና ነን። ትናንት አይደር ነበርኩ እዛ የኔ ሰፈር ያሉ አካባቢ ወደ 9 የሚሆኑ ተሞተዋል። አንድ ጓደኛ የሱ ሜቲቪቲ አስተማሪ ነው ከነ ልጆቹ አማቱ ምናምን ነው የተመጣው።
10: አቶ ቴዎድሮስ እንዳሉት የእርሳቸውና በአካባቢው የሚገኙ ሌሎች መኖሪያ ቤቶችም የተለያዩ ጉዳት ደርሶባቸዋል።
12: ሽርፍራቴና መስተዋቱ በሩ ምናምን ነው የተገነጣጠለው። የነበረው ሴራሚኩ ምናምን ነው ያው ቆርቆሮ የተበለገን ወጥተዋል። ከቤቱ ጎረቤት ላይ እንትን ያለው ህንፃው ላይ
10: አደጋው በደረሰበት አካባቢ የሚኖሩት በጭንቅላታቸው ላይ መጠነኛ ጉዳት የደረሰባቸው ወይዘሮ አልማዝም ቤታቸው ከተጎዳባቸው መካከል አንዷ መሆናቸውን ጎረቤታቸው ተናግረዋል።
11: አሁን እንዳለ ቤቱ ፈርሷል። አንዳንድ ሰዎችም የተጎዳሉ። የወይዘሮ አልማዝም እንዳለ ቤት ነው የፈረሰው። በቃ ቦሎፈን ነው የነበረው ቤቱ እንዳለ። ቤትረውም ምስዋቱ እንዳለ ቆርቆረውም በቃ ተመተዋል። ሁሉ ያለው ቤት ፈርሰዋል።
10: ጥቃት የደረሰበት የመኖሪያ አካባቢ ቢሆንም አደጋው የደረሰው ለመናፈሻ በተተወ አረንጓዴ ቦታ ላይ በመሆኑ ብዙዎች ሊተርፉ መቻላቸውን ያነጋገርናቸው ነዋሪዎች ገልጸዋል። ለእኚህ የመቀሌ ነዋሪ ደግሞ ጥቃቱ ከዚህ ቀደም የድሮን ጥቃቶች የተለየ ነው።
13: ያረፈበት ቦታ ክፍት ቦታ ነው፣ ግን በግራም በቀኝም ያው ቤቶች ያሉበት እና ያው እነሱ ቤቶች ውስጥ ነው ይሄ ስብርባሪውም ፍንጣሪውም ሄዶ ሰዎችን የጎዳ። ከዚህ በፊት ከምናውቃቸው ነገሮች ትንሽ ለየት ይላል። ፍንዳታውም ከርቀት ይሰማ ነበር። በዛ ላይ የቆፈረውን ቦታ ደግሞ ያው ትንሽ ሰፋ ይላል ከምናቃቸው ጥቃቶች የድሮን ጥቃቶች።
10: በትናንትናው ዕለት በመቀሌ ሌላ የሰው አልባ አውሮፕላን ጥቃት እንደደረሰም ተነግሯል።
13: ኩሃ አካባቢ እንዳረፈ ነው የሰማ ነው። ያደረሰው ጉዳት እንደሌለ ነው የሰማ ነው። የመታው ነገር ወይም የተመታ ሰው እንደሌለ ነው የሰማ ነው።
10: ዶይቼ ቬለ ስለ አደጋው ያነጋገራቸው የመቀሌ ከተማ ነዋሪዎች በትግራይ ክልልና በኢትዮጵያ መንግስት መካከል ያለው ችግር በሰላማዊ መንገድ እንዲፈታ ጥሪ አቅርበዋል።
13: እናቶች ናቸው ልጆቻቸውም ያጡት፣ ወጣቶች ናቸው ብዙ ዋጋ የሚከፍሉት። ያው ሲቪሊያንስ ናቸው ዋጋውን በጣም ክፉን ዋጋ የሚከፍሉት እና ያው መፍትሄ የሚሆነው አሁንም ሰላማዊ መፍትሄ ቢመጣ ጉዳት የከፋ ደረጃ ላይ ከመድረሱ በፊት።
12: መልእክቱ እኔ ለዓለም ማህበረሰብ እባካችሁ እኛ የምናደርግ ለህዝቡ ከፈለጋችሁ እዛም ይገጥማል። በቃ እንደዛ ብታረጉት ለኢትዮጵያዊነታችን ብታዝኑልን ነው የሚለው።
10: የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃ ሀጎስ ትናንት ለዶይቼ ቬለ በሰጡት ቃለ ምልልስ በክልሉ መንግስት ጦርነት ተከፍቶብናል፣ ለዚህም ማሳያው በክልሉ የተለያዩ አካባቢዎች የድሮን ጥቃት መፈጸሙ ነው ብለዋል። ከኢትዮጵያ መንግስት በኩል ይህ ዜና እስከተጠናቀረበት ጊዜ ድረስ ስለ ጥቃቱ የተባለ ነገር የለም። ትናንት መቀሌ ውስጥ ደረሱ ስለተባሉት ጥቃቶች ለመጠየቅ ለኢትዮጵያ የኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናት አለም መለሰ የእጅ ስልካቸው ላይ ብንደውልም ልናገኛቸው አልቻልንም።
1: ሂሩት መለሰ ያጠናቀረችው ዘገባ ነበር። ከተጀመረ አንድ ወር ከአንድ ሳምንት ባለፈው የሀገራዊ ምክክር ጉባኤ ላይ የአዲስ አበባ ጉዳይ ጉልህ መነጋገሪያ ጭብጥ ሆኖ ቀጥሏል። የሀገራዊ ምክክር ኮሚሽን ተመካካሪዎች የተስማሙበትን ምክረ ሀሳብ የያዘው የመጨረሻ ሰነድ ትናንት ሐሙስ ነሐሴ 14 ቀን 2018 ዓ.ም ለ4000ዎቹ ተሳታፊዎች ይቀርባል ቢባልም ትናንት ሳይሆን ቀርቷል። ይህም የሆነው በአዲስ አበባ ጉዳይ ላይ ከኦሮሚያ ክልል ተመረካካሪዎች ቅሬታ በመቅረቡ መሆኑን ከተሳታፊዎች ያገኘነው መረጃ ያስረዳል። ሆኖም ዛሬ ማምሻውን ኮሚሽኑ በፌስቡክ ገጹ ባወጣው አጭር መግለጫ የአጀንዳ ምክረ ሐሳቦች ለ4000 ጉባኤተኞች እየቀረቡ መሆኑን ጠቁሟል። ኮሚሽኑ በዚህ መግለጫው ከሐምሌ 8 ቀን 2018 ዓ.ም ጀምሮ ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ጉባኤ መጨረሻው ምራፍ ላይ ይደርሷል ብሏል። በ8 አጀንዳዎች ላይ ሲመክሩ የቆዩት 4000 ጉባኤተኞች በአሁኑ ሰዓት በእያንዳንዱ አጀንዳ ላይ የተጠናቀሩ የመጨረሻ የአጀንዳ ምክረ ሐሳቦችን በማዳመጥ ላይ ይገኛሉ ሲልም ገልጿል። ለመሆኑ የጎላ መነጋገሪያ ሆኗል ስለተባለው የአዲስ አበባ ጉዳይ ተመካካሪዎቹ ምን ይያሉ ነው? ሰለሞን ሙጬ ከአዲስ አበባ ዘገባ አለው።
14: የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ከሁለት ቀናት በፊት ማለትም ረቡዕ ነሐሴ 13 ቀን 2018 ዓመተ ምህረት በሰጡት መግለጫ ይህንን ብለው ነበር።
15: በነገው ዕለት ይሄ የተጠናከረው የመጨረሻው ሰነድ ለ4000 ተሳታፊ ይቀርባል ማለት ነው።
14: ምክትል ዋና ኮሚሽነር ሂሩት ረቡዕ ዕለት ይህንን ቢሉም የተጠናከረው የመጨረሻ ሰነድ ትናንት ለጠቅላላው ጉባኤተኛ አልቀረበም። ይህም የሆነው በአዲስ አበባ ጉዳይ የኦሮሚያ ክልል ተወካዮች ቅሬታ ማቅረባቸውን ተከትሎ መሆኑን ዛሬ ረፋድ አስተያየታቸውን ለዶቼ ቬለ ከሰጡ የውይይቱ ተሳታፊ መረዳት ችለናል።
16: በውል ይሄ ነው ተብሎ የተነገረን ነገር የለም፣ ግን የክልል ተወካዮች ያሉበት ጉባኤ ስብሰባ ነገር እንደተጠራና ትላንት ያው ይቀርባል የተባለው እንዳልቀረበ ያው ሙሉ መረጃ አለን። ነገር ግን ሁኔታዎችን ትላንት ተመካክረው የፈቱበት ጉዳይ ሁኔታ ካለ ያው ዛሬ ከሰዓት እንደሚቀርብልን ተነግረውን ከሰዓት ያው ልንገባ ነው።
14: ኮሚሽኑ ቀረበ የተባለውን ቅሬታ ተከትሎ የከተማዋ ጉዳይ ላይ መክሮ ውሳኔ እንዲያቀርብ ኃላፊነት የተሰጠው የክልል ምክር ቤት ጉባኤ እንዲቋቋም አድርጓል። ይህ አካል የሁሉም ክልል ምክር ቤቶች፣ የሁለት ከተማ መስተዳድሮች፣ የፖለቲካ ፓርቲዎች የጋራ ምክር ቤት እንዲሁም የሃይማኖት ተቋማት መሪዎችንና ሌሎችንም ያካተተ ነው። በምክክሩ የሚሳተፉ አንድ ጉባኤተኛ ጠቅላላው ተመካካሪ የከተማዋን ጉዳይ በተመለከተ እንዲህ ነው ብሎ የሚገልጸው የተጨበጠ መረጃ የለውም።
16: ለ500 የቀረበው ሀሳብ አላረካንም የሚሉ ወገኖች ቅሬታ እንዳቀረቡና በዛ ጉዳይ የሚመለከታቸው አካላት እየተመካከሩበት እንዳለ ከሚሰማው ውጭ ያወቅነው የተረጋገጠ የተጨበጠ እንዲህ ነው ብለን መናገር የምንችለው ነገር የለም።
14: የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ሰኞ ዕለት በሰጡት መግለጫ ከተጀመረ አንድ ወር ከአንድ ሳምንት ያለፈው የሀገራዊ ምክክር ጉባኤ የፈለግነውን መግባባትና ሰላም ያመጣል ብለን እናምናለን ሲሉ መግለጻቸው ይታወሳል። ለመሆኑ ተመካካሪዎቹ የአዲስ አበባን ጉዳይ በሚመለከት ምን እያሉ ነው? እኒሁ ጉባኤተኛ የታዘቡትን አጋርተውናል።
16: የራሱ የሆነ አመለካከት አለው። ሆኖም ግን ያው በአዲስ አበባ ጉዳይ ከሞላ ጎደል ወጥ አቋም ያለው ይመስላል። አዲስ አበባ ዲፕሎማቶችን መቀመጫ የሀገራችንን ርዕሰ መዲና እንደሆነች እንድትቀጥል የሚለውን አብዛኛው ተመካካሪ ወይም ተሰብሳቢ ያንን አቋም የሚያራምድ ይመስለኛል። ዋናው ግን ውጤቱ በምክረ ሀሳብ ደረጃ ቀርቦ በ500 ተነቦ ያለ እንከን የሚያልፈው ይሁን ብሎ ያጸደቀው ጉዳይ የሚጸና መሆኑ ነው።
14: በአዲስ አበባ ጉዳይ ላይ ቅሬታ ከመነሳቱ አስቀድሞ ከተማዋ ራሷን በራሷ እያስተዳደረች ተጠሪነቷም ለፌዴራሉ መንግስት እንዲሆን ስምምነት ላይ እንደተደረሰበት ከተመካካሪዎቹ የተገኘው መረጃ ያሳያል። ከኦሮሚያ ክልል ጋር በተገናኘ ደግሞ ሁለት አማራጮች ቀርበው ነበርም ተብሏል። ያነጋገርናቸው የምክክሩ ተሳታፊ የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በግል ጉዳያቸው ከሀገር እንደወጡ ረቡዕ ዕለት በኮሚሽኑ ለተመካካሪው እንደተገለጸም ነግረውናል።
16: እክል ገጥሟቸው ለለቅሶ እንደወጡና ምናልባትም ከትላንት በስቲያ ቀብርም ተፈጽሞ እሳቸው ትላንት እንደሚገቡ ነው የተነገረን። ምናልባት እሳቸው በሚመሩትና በሚሰሩት ልክ ያልተሰራ ነገር በዛ አጭር ጊዜ ውስጥ ሊኖር ይችላል። ያ እንግዲህ የራሱ እንትን ይኖረዋል፣ ይሸፈናል። ሌሎችም አሉ ሸፍነው የሚሰሩ እሳቸው በሚያስተላልፉት ቶን ልክ ሌሎች ምናልባትም በእሳቸው ቦታ ያለ ሰው ወክሎ ወይም የእሳቸውን ያክል ሊገፋው ላይችል ይችል ይሆናል። ይሄ ተፈጥሯዊ ነው። ነገር ግን የት ሄዱ ምን ሆኑ የምለው ነገር ተመካካሪው ውስጥም ያው ሐሳቦች ሲነሱ ነበር ሲንሸራሸሩ ነበር።
14: አዲስ አበባን በተመለከተ የደረሰበትን ውሳኔ ዛሬ አርብ ነሐሴ 15 ቀን 2018 ዓመተ ምህረት እንዲያቀርብ ኃላፊነት ተሰጥቶታል የተባለው የክልል ምክር ቤት ጉባኤ ውሳኔውን ዛሬ ስለማቅረብ አለማቅረቡ እስካሁን ማረጋገጥ አልቻልንም። ኮሚሽኑም በዚሁ ጉዳይም ሆነ በሌሎች ጉዳዮች ላይ ዛሬ የሰጠው መግለጫ የለም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: ባለፈው ሳምንት አጋማሽ የኢትዮጵያ ብሔራዊ ባንክ ባካሄደው 25ኛ ዙር የዶላር ጨረታ የባንኮች ፍላጎት በ276 በመቶ ግድም መናሩ ከተስተዋለ በኋላ በሳምንቱ ብሔራዊ ባንኩ ትናንት ሐሙስ ልዩ የ500 ሚሊዮን ዶላር ጨረታ አቅርቧል። ማከላዊ ባንክ ባሳለፍነው ሳምንት ረቡዕ በመደበኛ ጨረታው 125 ሚሊዮን ዶላር ቢያቀርብም የባንኮች ፍላጎት 470 ሚሊዮን ዶላር ተሻግሮ ነበር። ይህ የንግድ ባንኮች ከፍተኛ የዶላር መግዛት ፍላጎት ከታየ በኋላ ምንዛሪውን በመደገፍ የዶላር እጥረት ክፍተቱን ለመድፈን የኢትዮጵያ ብሔራዊ ባንክ በትናንትናው ዕለት 500 ሚሊዮን ዶላር ለባንኮቹ በጨረታ አከፋፍሏል። ከአዲስ አበባ ስዩም ጌቱ ዝርዝር ዘገባ አጠናቅሯል።
17: የኢትዮጵያ ብሔራዊ ባንክ ትናንት ሐሙስ ነሐሴ 14 ቀን 2018 ዓ.ም በአጠቃላይ በዚህ ዓመት ብር ከዶላር ምንዛሪ አንጻር እንዳይዳከምና ከትይዩ ገበያው ጋር ያለው ልዩነት በጉልህ እንዳይሰፋ በሚል ኢኮኖሚያዊ ምክንያት በዓመቱ ለባንኮች በጨረታ ያከፋፈለው የዶላር መጠን 2.7 ቢሊዮን ዶላር ደርሷል። ይህ የማዕከላዊ ባንኩ የዶላር አቅርቦት በአፍሪካ ከፍተኛ ተብሎ ከሚጠቀሱ አንዱ ቢባልለትም ባለፉት 8 ወራት ውስጥ ብቻ ብር ከዶላር አንጻር በ3.7 በመቶ ግድም ተዳክሟል። ማዕከላዊ ባንኩ ትናንት ይፋ ባደረገው ከፍተኛ በሆነው የ500 ሚሊዮን ዶላር ጨረታ የተደነቁት የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ለዚህም ኢኮኖሚያዊ ምክንያቱን ሲያስረዱ
6: የሚቀጥለው ጨረታ ኦገስት 26 ሴፕቴምበር ላይ እንደዚህ ያስቀምጣል እና ፕሬዲክተብል እንደሆነ ይሄ ፍጹም ያልተጠበቀ ነው። ከዚህ በፊትም እንደዚህ አንድ የዛሬ 6 ወር አካባቢ እንደዚህ ከፍተኛ የሆነ 500 ሚሊዮን የዛን ጊዜም እንደዚህ አውጥቶ ነበረ እና እኔ እንደምገምተው ብሔራዊ ባንክ ምንዛሪ በጣም በከፍተኛ እጥረት ሲኖር እንዲህ ከፍተኛ የሆነ ያልተጠበቀ ጨረታ ያወጣል። ሌላው የምጠረጥረው ነገር ቢኖር እዚህ የፓራሌል የትይዩ ገበያው እየተነቃቃ ነው። አሁን በጣም መነቃቃት ጀምሯል። ምናልባት ባለፈው ወር ከ15 ቀን አካባቢ ፓውንድ ስተርሊንግ እንኳን 10 ብር ያላነሰ ጨምሯል እና ይህም መነቃቃት አስፈርቶት ሊሆን ይችላል ብዬ ገምታለሁ።
17: ባለሙያው እንደምሉት ከዚያም ባሻገር በቅርቡ የባንኮች የብድር ገደብ ሙሉ በሙሉ መነሳቱን ተከትለው በገቢ ንግድ ላይ የሚሳተፉ ነጋዴዎች ብድር መጠየቃቸው ስለማይቀር ይህ መነቃቃት ከፍተኛ ውጭ ምንዛሪ ፍላጎትን ስለሚጨምር ብሔራዊ ባንክ ይህ የፍላጎት መጨመር ሳያሳስበው አልቀረም የሚል ግምታቸውንም ገልጸዋል።
6: ሁለት ያለፈው ጨረታ ያየህ እንደሆነ የውጭ ምንዛሪው ትንሽ ነው የገባው። መጨረሻ መጠን 163 አካባቢ ደርሶ ነበረ እና አጠቃላይ ለማረጋጋት ያስበ ይመስለኛል። ፍላጎቱንም እንደማያረካ የዛሬው ውጤት በጣም የሚነግረን ይመስለኛል። ብሔራዊ ባንክ 500 ሚሊዮን ከዚህ በፊት ሁለት ጊዜ ጨረታ አውጥቷል። አንደኛው ጃንዋሪ ላይ ነው በፍራንኞቹ ማለት ነው። ፌብሩዋሪ ላይ ሲወጣ ብሔራዊ ባንክ ከጨረታው በታች ነው ባንኮቹ የፈለጉት። አሁን ግን ብሔራዊ ባንክ ከ500 ሚሊዮን አልፎ 710

0: 5.9 ቢሊዮን ዶላር ተሻግሯል። ይሁንና ከመካከለኛው ምስራቅ ቀውስ ጋር ተያይዞ አገሪቱ በነዳጅ ዋጋ መናር የምታወጣው ተጨማሪ ወጪ ሌላው አሳሳቢ ጉዳይ ነው። የገንዘብ አስተዳደር ባለሙያው እንደሚሉት ማዕከላዊ ባንክ ወደ ገበያው የሚያስገባው ከፍተኛ መጠን ያለው ዶላር አሁንም ድረስ በተፈለገው መጠን የመደበኛ የባንኮች ምንዛሪና የትይዩ ገበያውን መጠን በተፈለገ ደረጃ ያላጠበበው
1: የምትፈልገው የዶላር መጠን በጣም ከፍ ያለ ነው። በተለያየ መልኩ ብናስገባው የዶላር መጠን ደግሞ ዝቅ ያለ ነው። ይህ የረጅም ዘመን ችግር ነው። አገልግሎት ኤክስፖርት በማድረግ በአየር መንገድ በኩል ሸቀጦችን እንደ ቡና፣ ሌሎችንም ሸቀጦችን ኤክስፖርት በማድረግ እንደዚሁም ደግሞ በሀዋላም ብለው በፎሬን ዳይሬክት ኢንቨስትመንት የምናገኘው ተደምሮ ኢምፖርት ከምንፈልገው ለተለያዩ ክፍያዎች ከምንፈልገው ያንሳል። ይህ የረጅም ዘመን ችግር ነው። በአንድ የምትከለፈው ነገር አይደለም። ብሔራዊ ባንክ በተለያየ መልኩ በይበልጥ እዚህ ከወርቅ ጋር በተያያዘ የተወሰነ ደግሞ ከአይኤምኤፍ ያገኘው ዶላር አለ። እሱን ተጠቅሞ ይህን ክፍተት ለመሙላት እየተጋ ነው ያለው። ይህን ክፍተት ግን በዚህ የምትሞላው አይደለም። አንደኛ የአይኤምኤፍ ዶላርም ያልቃል። የወርቁን ጉዳይ አንደኛ አይኤምኤፍ የወርቁን ጉዳይ እንዲተው የኢትዮጵያ መንግስት እየወተወተ ነው። ሁለተኛ የወርቁ ጉዳይ ራሱ አክሳሪ ነው። ለምን? በውድ ትገዛና አነስ ብለህ ዋጋ በዓለም አቀፍ ገበያ ላይ ይሸጣል ነው ወርቁ የሚገኘው። ብሔራዊ ባንክ ይህን ነው የሚያደርገው። ኪሳራው ዘላለም ልታቆየው አልችልም። ስለዚህ የአጭር ጊዜ የሆነ መፍትሄ ነው ለአጭር ጊዜ ወደፊት። እንደው ባይ ወይ እነዚህ ነገሮች ሄዛውት በሚያደርጉበት ሰዓት የበለጠ ከባድ ጊዜ ነው የሚገጥመን፣ ኤክስፖርት ብናደርጋቸው ነገሮች በመጠን በአይነት የጨመሩ ካልሆኑ በስተቀር። ስለዚህ መዋቅራዊ ችግር ስላለበት ነው ይህ ሁሉ ዶላርን ፈሶበት የውጭ ምንዛሬ ሊረጋጋ ያልቻለው።
0: የኢትዮጵያ ብሔራዊ ባንክ ባለፈው ሳምንት ነሐሴ 6 ቀን 2018 ዓ.ም 125 ሚሊዮን ዶላር ለባንኮች ባከፋፈለበት 25ኛ ዙር ጨረታው ባንኮቹ ከ470 ሚሊዮን ዶላር በላይ ጠይቀው ነበር። ፍላጎቱም ከአቅርቦቱ አኳያ በ276 በመቶ የበለጠ ነው እንደማለት። በአንድ ሳምንት ውስጥ ትናንት የወጣው እጅግ ከፍተኛ የሆነው የ500 ሚሊዮን ዶላር ጨረታም ባንኮቹ ካቀረቡ 710 ሚሊዮን ዶላር ፍላጎት አኳያ ያለው ፍላጎት ያላረካ መሆኑ በጉልህ ታይቶበታል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
2: አድማጮች፣ ተከታዩ ዘገባ ወደ ስፖርት ነው የሚወስደን። ገና አዳጊ ወጣት ሳለ ነበር ትውልድ ኤርትራዊ ጀርመናዊ የማራቶን ባለድሉ አማናል ጴጥሮስ ከኢትዮጵያ ትግራይ ክልል ወደ ጀርመን የተሰደደው። ዛሬ ቁጥር አንድ የጀርመን አትሌት ለመሆን በቅቷል። ባለፈው እሁድ በበርኒንግሃም የአውሮፓ አትሌቲክስ ፉክክር ለጀርመን ወርቅ ያስገኘው አትሌት ማንተጋፍቶት ስለሺ ጉዳዩን በዝርዝር ያቀርበዋል።
3: በኤርትራ የወደብ ከተማ አሰብ ተወልዶ እስከ 2 ዓመቱ ኑሯል። ሺዎችን ያረገፈው ቤት ንብረት ያወደመው የኢትዮ ኤርትራ የባድሜው ድንበር ይገባኛል ጦርነት መቆራቆስ ሲጀምር ተሰደደም። ከእናቱና ከቤተሰቡ ጋር የወደብ ከተማዋ አሰብን ጥሎ ትግራይ ክልል እስከ 16 ዓመቱ ድረስ በስደት ኑሯል። ያኔው ስደተኛ ዛሬ በጀርመን አገር ቁጥር አንድ የማራቶን ሯጭ የወርቅ ሜዳሊያ ባለድል ለመሆንም በቅቷል። እሁድ ነሐሴ 10 ቀን 2018 ዓ.ም ብሪታንያ ቢርሚንጋም ውስጥ በነበረው የማራቶን ሩጫም ለጀርመን የወርቅ ሜዳሊያ አስገኝቷል አማናል ጴጥሮስ። የወርቅ ሜዳሊያው እንዲህ እንደ ዘበት የተገኘ አልነበረም።
4: ይህ የሩጫ መስመር ሁሉ ነገርህን የሚያሳምም አስቀያሚ ነበር ብል ይሻላል። ሲመስለኝ አሁኑኑ ወደ ወጌሻ መሄድ ይኖርብኛል። መገጣጠሚያዬን በጣም ነው ያመመኝ። በየቦታው ተራራ አያጣውም። መንገዱ ከ120 በላይ እጥፋቶች አሉት። ተራራ መውጣት መውረድ የነበረበት ፈታኝና እጅግ በጣም አስቸጋሪ ነበረ። ሆኖም በኬንያ 2500 ሜትር ከፍታ ቦታዎች በደንብ ተለማምጄ ስለነበረ ያ ጠቅሞኛል።
3: አማናል ለዚህ ለረዥም ጊዜ ሲመኘው ለነበረው ድል የበቃው 42 ኪሎ ሜትሩን 2 ሰዓት ከ9 ደቂቃ ከ11 ሰከንድ ሩጦ በማጠናቀቅ ነው። ከቢርሚንጋሙ ድል 10 ወራት ቀደም ብሎ አማናል የወርቅ ሜዳሊያውን በቶኪዮ የዓለም ማራቶን ያጣው ለጥቂት ነበር። በታንዛኒያዊው ሯጭ አልፎንስ ፌሊክስ ሲምቡ ለጥቂት ተቀድሞ ወርቅ ማጣቱ ለሱም ሆነ ለደጋፊዎቹ እጅግ የሚያስቆጭ ነበር። በወቅቱ ያገኘውን ድል መታሰቢያነቱንም በተለይ ትግራይ በጦርነት ቀጠና ውስጥ ለረዥም ጊዜ ለምትኖረው እናቴ ይሁን ማለቱም በርካቶችን አሳዝኖ ነበር።
4: እያንዳንዷን ቀን ነው የምቆጥረው፣ ምክንያቱም እናቴም እህቴና ቤተሰቦቼ እዚያ ክልል ውስጥ ተዘግቶባቸው ነው ያሉት። ሰውም ያለ ምክንያት በየቀኑ የሚገደሉት ሕፃናት ያሳዝኑኛል። በድሮን ይደበደባሉ። ምንም ጥፋት የሌለባቸው ሰዎች ዝም ብሎ ገበያ ስፍራ ላይ ይገደላሉ። እንስሳት ዝም ብለው ይገደላሉ። መቼም ከዚያ የከፋ ነገር የለም።
3: የ35 ዓመቱ ትውልደ ኤርትራ ጀርመናዊ የማራቶን ሯጭ ናቱ እህቱና ቤተሰቡ ከጀርመን 5000 ኪሎ ሜትር ርቀት

0: ከት በላይ ከውቅያኖሱ ወዲያ በኢትዮጵያ ትግራይ ክልል ይኖራሉ። እያንዳንዱ አንቀናት የሚቆጥርበት ሰበቡ ያ ቢሆንም ቅሉ ጀርመን ሌላኛው አቤቱ ናት።
1: ሃይማል ኢስ ቪክሊሽ
2: አገር ማለት ለእኔ በእውነቱ ወሳኝና አስቸጋሪ ጥያቄ ነው። ለእኔ አገር ማለት ያለሁበት ቦታ ማለት ነው። ከሌሎች ጋር አብሬ የምኖርበት ቦታ፣ ተግባብቼ በሰላም የምኖርበት ቦታ፣ ነፃነትና ደስታ የማገኝበት ቦታ ማለት ነው።
0: አማናል እናቴን ላለፉት 8-9 ዓመታት በአካል አላየኋትም ሲል ከዚህ ቀደም በነበረው ቃለ መጠይቅ ተናግሮ ነበር። ያም በአንድ በኩል እጅግ ያስከፋኛል፣ በሌላ መልኩ ደግሞ ጥንካሬ ይሰጠኛል ሲልም አክሎ ነበር። ያ ጥንካሬው በቢርሚንግሃም የወርቅ ሜዳሊያ እንዲያጠልቅ ብርታት ሳይሆነው አልቀረም። የሁዱ ወርቅ ያጠለቀበት የቢርሚንግሃም ማራቶን ሩጫ ዳገት ቁልቁለቱ፣ አቀበት ተዳፋቱ፣ ቅያ ስጥፋቱ መላ መገጣጠሚያውን ቢያዝለውም የድካሙን ፍሬ ግን አግኝቷል። ድካሙ ግን እንዴት ይሆን የሚለቀው?
2: ሲመስለኝ ድካሙ የሚለቀኝ በቀይ ወይን ነው።
0: በምን ያህል ብርጭቆ?
2: አንድ ሁለት ሶስት ብርጭቆ ይበቃል ባይ ነኝ።
0: ዛሬን አርፎ ነገ በሌላ ድልና ተስፋ ትጠብቀዋለች ትውልደ ኤርትራዊው የጀርመን ማራቶን ባለድል የቀድሞ የቢሌፌልድ ስደተኛ የዛሬው የወርቅ ተሸላሚ
3: ማንተጋፍቶ ስለሺ። አድማጮች፣ የምሽቱ የዜና መጽሔት ጥንቅር አበቃ። የኢትዮጵያ ብሔራዊ ምክክር ኮሚሽን ባለፉት 4 አመታት አወዛጋቢ ናቸው የተባሉ ሀገራዊ ጉዳዮችን በተለያዩ የሀገሪቱ ክፍሎችና በውጭ ሀገራት ከሚገኙ ኢትዮጵያውያን አጀንዳዎችን ሲያሰባስብ ቆይቷል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ ደግሞ የአዲስ አበባን ጉዳይ ጨምሮ በለያቸው 8 ዋና ዋና የምክክር አጀንዳዎች ላይ ውይይት ሲያደርግ ቆይቶ በዚህ ሳምንት ምክክሩ ወደ መጠናቀቂያው ምዕራፍ መቃረቡን ኮሚሽኑ ገልጿል። ኮሚሽኑ በተደጋጋሚ በሰጠው መግለጫ በቀረቡ አጀንዳዎች ላይ በገለልተኝነትና በነጻነት ጠንከር ያሉ ምክክሮች ያከናወነ መሆኑን አመልክቷል። ይሁንና ውይይቱ አብንን ጨምሮ ከተለያዩ ተቃዋሚ የፖለቲካ ፓርቲዎች ትችት ቀርቦበታል። እነዚህ ተቃዋሚ የፖለቲካ ፓርቲዎች በኮሚሽኑ ነጻነት፣ ገለልተኝነትና አሳታፊነት ላይ ጥያቄ ሲያነሱ ተስተውሏል። በሌላ በኩል ኮሚሽኑ የሀገሪቱን ችግሮች በምክክር ለመፍታት የሚደረገውን ሀገራዊ ጥረት በበጎ የሚያዩት እንዳሉ ሁሉ በኮሚሽኑ አጀንዳ ማሰባሰብ ያልተካተቱ አካባቢዎችና ያልመከሩ የህብረተሰብ ክፍሎች በመኖራቸው የታለመለትን ብሔራዊ መግባባት እንዲሁም ዘላቂ ሰላምን ያመጣሉ የሚል ጥያቄ የሚያነሱም አሉ። የዚህ ሳምንት የዶቼ ቬለ የንወያይ ዝግጅት በአጠቃላይ በኮሚሽኑ የምክክር ሂደት እንዲሁም በኮሚሽኑ ምክረ ሀሳቦች ተፈጻሚነት ላይ በማተኮር ተሰናድቷል። በውይይቱ ከተነሱ ጉዳዮች መካከል ጥቂቱን እንሆ።
4: ይህ ኮሚሽን የመጣው ኦቨሮል ኢትዮጵያ ውስጥ የተቋም ግንባታ ፌሌር ውጤት ነው። ተቋማት ጠንካራ ቢኖሩን በንጉሱም ጊዜ፣ በደርግም ጊዜ፣ በኢህአዴግም ጊዜ ጠንካራ ተቋማት አሁንም እንኳ ብልጽግናም ጊዜ ቢኖረን ኖሮ የአገር ችግር የሚፈታው በጠንካራ ፖሊስ፣ በጠንካራ ፍርድ ቤት፣ በጠንካራ የማስ ሚዲያ ተቋማት የአገሩን ችግር ይፈታሉ። ያ ስለሌለን አሁን ሰው ቁጭ ብሎ ወደ ኋላ ነገር ተሸብሽቦ ሄዶ አሁን ደግሞ ከታች ወደ ላይ እስቲ ችግራችንን ቁጭ ብላችሁ ወይም ቁጭ ብለን ሶርት አውት እናድርግ እናጥላው ይህን ነገር ተብሎ የተጀመረ ነው ይመስለኝ።
5: እንደተባለው ይህ የመጀመሪያው አይነት ነው። ከታች ከግራስ ሩት ጀምሮ ብዙዎቹ እነዚህ ጥያቄዎች የልሂቃን ጥያቄዎች የሚመስሉን ጥያቄዎች አርብቶ አደሩ፣ ገበሬው ሁሉ የሚጋራቸው ጥያቄዎች መሆናቸውን በአካል ተገናኝተው አረጋግጠዋል፣ ጩኸዋል። አንዲት ከጂንካ የመጣች እናት የተናገረችው እንደው ትዝ ይለኛል፣ በእናንተ ጭቅጭቅ መቅበር ሰለችን፣ ማልቀስ ሰለችን፣ ልጆቻችንን አንድ መፍትሄ ማምጣት አለባችሁ። ከዚህ የበለጠ ትልቅ መልእክት አልነበረም? በተለይ ለፖለቲከኞቻችን፣ ለልሂቃኑ
6: ናሽናል ማለት አላማው ናሽናል ኮንሰንሰስ መፍጠር ነው እና በዚህ ሂደት ናሽናል ኮንሰንሰስ ሲፈጠር አይዊሽ እንደሚፈጠር አስባለሁ። በጣም ተጋኖ በመንግስት ሚዲያዎች በመንግስት ካድሬዎች እንደሚወራ አይደለም። ምክንያቱም ቅድም እንዳልኩት የአካታችነት ላይ ሰዎች የተመረጡበት ላይ ጥያቄ አለ፣ ሁሉ ኢትዮጵያ ውስጥ ጥያቄ አለ። እነኚህ ነገሮች ባልቀሩበት ሁኔታ በቶሎ የተገባበት ስለሆነ የምናስበው በጣም ትልቅ ነጥብ አይመጣም። እንደ ያሳ ግን በተወሰነ መንገድ አትሊስት ጥያቄዎች መሰማታቸው የራሱ በ ድል ስሩ ታይም ደግሞ ወደ ኮንሰንሰስ እንመጣለን ብዬ አስባለሁ።
7: የተፈጸመውን ይሄን ሁሉ ያራራቀን ነገር ነገር ደግሞ ቁጭ ብለን ማውራት እንፈራለን እና ምን ነው ስለፍልፍኔ ማውራት ስለወልቃይት ጠገዴ ማውራት ወይም ስለ ጅጅጋ ስለገና ይሄን ነው የምናወራው ያ አይደለም ትልቁ ችግራችን እና ጠቅላይ ሚኒስትር ሆነ ፕሬዚደንት ሆነ ኢትዮጵያን የሚገሰው ሳንቲም የማይጨምር ነገር ላይ ምሁራን ተሰብስበው ህገ መንግስት እንዲሻሻል ሁለተኛ ነገር ደግሞ ህገ መንግስት ለማሻሻል የስብሰባ አስፈልግም ማንም ኢትዮጵያዊ በግሩፕም ሆነ በግል ሀሳብ ማቅረብ ይችላል የሚከለክለው ነገር የለም ያን ሀሳብ አስፈላጊ ሆነው ከተገኘ በህገ መንግስቱ መሰረት ተካሂዶ ስራ ላይ ሊውል ይችላል እና ጊዜ የፈጀው ወቅታዊ ችግራችንን ልፈታ በማይችል ነገር ላይ ነው ብዬ ነው ዲስአፖይንትመንት አሁን ደረጃ በደረጃ ነው ማየት ያለብን ዛሬ ሰላም ነው ችግራችን
3: አድማጮች ፀሐይ ጫን የመራችሁ ሙሉ ውይይት እሁድ ከዜና ቀጥሎ ይቀርባል እንድትከታተሉ ኮዲውን ጋብዛለን የምታደምጡት ቦን ከተማ ከሚገኘው ዶች በለ የሚተላለፈውን የአንድ ሰዓት ስርጭት ነው።

0: ይህ ዶች በለ ነው። አድማጮች አሁን ወደ ሳምንታዊ ዝግጅት ነው የምንሻገረው። ተከታዩ ወጣቶች ዓለም ዝግጅት በወጣቶች የፈጠራ ስራ ላይ ያተኩራል። በነቀምቴ ከተማ በፈጠራ ስራው ከዚህ ቀደም የተሸለመና በአሁን ወቅትም በከተማው ለግንባታ ስራና በገጠራማ ቦታዎች ደግሞ በሰው ጉልበት የሚሰሩ የብሎኬት ማሽኖችን በስፋት በመስራት የሚታወቀውን ወጣት ሚካኤል መስፍን ስራዎችን ያስቃኘናል። ዝግጅቱ በድጋሚ ቀረበ ነው።
1: የወጣቶች ዓለም
2: ጤና ይስጥልኝ የዝግጅታችን ተከታታዮች። የዛሬው ሳምንታዊ መሰናዶአችን በወጣቶች የፈጠራ ስራ ላይ ተኩራል። በዛሬው መሰናዶአችን በነቀምቴ ከተማ በፈጠራ ስራዎቹ ከዚህ ቀደም የተሸለመውና በአሁን ወቅትም በከተማው ለግንባታ ስራና በገጠራማ ቦታዎች ደግሞ በሰው ጉልበት የሚሰሩ የብሎኬት ማሽኖችን በመስራት የሚታወቀውን ወጣት ሚካኤል መስፍን ስራዎችን እንቃኛለን። እንደ ሀገር ወጣቶች ከከፍተኛ ትምህርት ተቋማት ተመርቆ ሲወጡም ይሁን በተለያየ መልኩ ጥቂት ቁጥር ያላቸው ወጣቶች በተለያዩ ፈጠራ ስራዎች የተሳካላቸው ሲሆን፣ ሌሎች በርካቶች ደግሞ በሚያጋጥማቸው እንቅፋቶች ምክንያት የፈጠራ ስራዎቻቸውን ለመተግበርም ሆነ ለሌሎች ለማሳወቅ ሳይችሉ ቀርተዋል። ወጣት ሚካኤል መስፍን በምስራቅ ወለጋ ዞን ነቀምቴ ከተማ ነዋሪ ሲሆን በፈጠራ ስራ በከተማው እውቅና አግኝቷል። በ2001 ዓ.ም የአንደኛ ደረጃ ትምህርት ቤት ተማሪ ያለ በግል ስራ ላይ መሰማራቱን የተናገረው ወጣት ሚካኤል በነቀምቴ ከተማ ለመጀመሪያ ጊዜ በ2007 ዓ.ም ሳይክል በመስራት ነበር በሳይንስና ቴክኖሎጂ ሚኒስቴር የወርቅ ሜዳሊያ መሸለሙን አብራርተዋል።
3: 2001 ላይ ከ2001 ጀምሮ በህብረት ስራ ላይ ነበርኩኝ። 8ኛ ክላስ ተማሪ ያለው ማለት ነው። እና ያኔ አንዳንድ ነገሮችን ይሞክር ነበር። የህብረት ስራ ሰራ ነበር። እዛ እየሰራው ለራሴ መንቀሳቀሻ የሚሆነኝን ሳይክል ሰርቼ ነበር። ከዛ እሱን ከሰራ በኋላ ሁለት ሰው የሚሸከም ሳይክልም ሰርቼ ነበር። ከዛ ማኑዋል የሆኑ በሰው ጉልበት የሚሰሩ ጥቃቅን ማሽኖችን እሰራ ነበር። የብሎኬት ማሽን ገጠር ውስጥ የሚሰሩበትን በሰው ጉልበት የሚሰሩት ትናንሽ በጣም በቀላሉ የሚያመርቱ ብዙ ብሎኬት ማምረት የሚችሉ ማሽኖችን እየሰራው ነበር። ገጠር ላይ ፊልድ ላይ የሚሰሩበትን ማለት ነው። እና እሱን ሰርቼ ያኔ ሳይንስና ቴክኖሎጂ ተወዳድሬ ነበር። የትምህርት ደረጃ ወደ ቴክኒክ ካለፍኩ በኋላ ማለት ነው። እሱን ለሳይንስና ቴክኖሎጂ በቴክኒክ በፖሊቴክኒክ በነቀምት ፖሊቴክኒክ በኩል ተመዝግቤ ሳይንስና ቴክኖሎጂ ርሼ እዛ ተሸልሜ ነበር። ያኔ የወርቅ ሜዳሊያ ተሸላሚ ነበርኩ።
2: ከ16 ዓመታት በፊት በከተማው በሚገኘው የህብረት ስራ ማህበር ውስጥ ከትምህርቱ ጎን ለጎን በብረታ ብረት ስራ ላይ መሰማራቱ ለፈጠራ ስራዎቹ ከፍተኛ ሚና እንደነበረው ወጣት ሚካኤል ተናግረዋል። ቀደም ሲል በሰው ጉልበት ብቻ የሚሰሩ የብሎኬት ማሽኖችን ሲሰራ የነበረ ሲሆን የብረታ ብረት ስራዎችን ጨምሮ በከተማው የግንባታ ስራዎችን ማዘመንና ጉልበት ሊቆጥቡ የሚችሉ ማሽኖችን በመስራት ላይ እንደሚገኝ የገለጸው ወጣት ሚካኤል በቅርቡ የብሎኬት ስራን በማዘመን በሰው ጉልበት ይሰራ የነበረውን የሚተካ በደቂቃ ብዙ ብሎኬት የሚያመርት ማሽን በመስራት በነቀምቴ እውቅና አግኝተዋል። ይህ ብሎኬት የሚያመርት ማሽን በጥቂት ሰዎች ድጋፍ ብቻ በቀን በርካታ ብሎኬቶችን የሚያወጣ ሲሆን በግንባታ ስራ የተበላሹ የብሎኬት ምርቶችንም መልሶ በመፍጨት ዳግም በስራ ላይ የሚያውል ማሽን በተመሳሳይ በመስራት ለተለያዩ የግንባታ ስራ ለሚሰሩ ተቋማት ያቀርባል።
3: ከዛ ወደ ራሴ ስራ ለማስፋፋት አስብኩና ለምን ወደ በኤሌክትሪክ የሚሰሩትን ለምን አልሰራም ብዬ ወደዛ መጣ። በኤሌክትሪክ የሚሰራውን በሰዓት በደቂቃ 3 ብሎኬት ማውጣት የሚችሉትን እነሱን በኤሌክትሪክ የሚሰራውን ሰራን። ከዛ ወደ ንግዱ ተደራጅተን ወደ ንግድ ገባን፣ ብሎኬት ማምረት ማለት ነው። ከዛ ያው ስራ ውስጥ ስገባ መወዳደር ስላለ ግድ ብሎኬት ማሽኑን ከሰራን በኋላ በሰው ጉልበት ነው የሚቦካው ማቴሪያሉ። እሱ የሰው አቅምትን ሲል ሲደክማቸው ምናምን ብዙ ሳይቀላቀል ምናምን ይመረታል። ያኔ ዌስቴጅ ይበዛብን ነበር። ያንን የሚሰባበር ብሎኬት በማየት ወደ ሚክሰር ወደ መስራት ሄድኩኝ ማለት ነው። ከዛ ሚክሰሩን ትንሽ ወደ 20 ኪሎ የምትሆነውን በትንሹ ሰራው። በዛ ቴስት አረግን። በኤሌክትሪክ በኖርማል ቆጣሪ የሚሰራ ብዙ ጉልበት አይፈልግም፣ ግን ኳሊቲ የሆነ ምርት ነው የሚሰጠን። በሱ እያመረትኩኝ ቶሎ በቃ ከሱ ሻል ያለውን ለመስራት ደግሞ አሰብኩና ወደ ትልቁ ሰፋ ወደ 45 ብሎኬት ማምረት የሚችል ማቡካት የሚችል 45 ብሎኬት ማውካት የሚችለውን ሰራው። እሱን ሰርቼ እሱን በሱ እየተቀመነ ነው። ከዛ ያው ገበያም ወደ ገበያ ውስጥ ገባን። ያ በሰው ጉልበት የሚሰራው ዌስት ይኖር ነበር ይሰበር ነበር ትርካሪው እና ይላዩንም አሁን በማሽን የሚቦካው አሪፍ ሆኖ ተገኘልን። በሱ ጥሩ ገበያ ውስጥ ገብተን በደንብ እየሰራን ነው።
2: ወጣቶች የመስራት ፍላጎትና የየአካባቢያቸው ማህበረሰብ መለወጥ የሚሽሉ ሐሳቦች ቢኖራቸውም በርካቶች በስራ ቦታ ጥረት፣ በገንዘብና በሌሎች ድጋፎች እጦት በፈጠራ ስራ ላይ እክል የሚፈጥሩ ጉዳዮች እንደሆኑ ወጣት ሚካኤል መስፍን ይናገራል። በቅርቡ በሰራቸው ኒ የብሎኬት ስራ የሚያዘምኑ ማሽኖች በቀን እስከ 800 ብሎኬቶች አነስተኛ ቦታ ላይ እየሰራ እንደሚገኝ የገለጸው ወጣት ሚካኤል ለስራቸው ሰፊ የመስሪያ ቦታ ቢመቻችላቸው በርካታ ማሽኖችን ለመስራት እንዲሁም በቀን እስከ 3000 የሚደርሱ ብሎኬቶችን ለመስራት እቅድ እንዳላቸው ጠቁመዋል። ወጣት ሚካኤል 9 ከሚደርሱ ጓደኞቹ ጋር በመሆን በጀመረው በዚህ ስራ በአንድ ወቅት በነቀምቴ ከተማ በሰው ጉልበት ይሰሩ የነበሩ የብሎኬት ስራን በኤሌክትሪክ በሚሰሩ ዘመናዊ ማሽኖች በመቀየር ተቀባይነት ካገኙና በሀገር አቀፍ ደረጃም ተወዳዳሪ የሆኑ ሲሆን በቅርቡ በሀገር አቀፍ ደረጃ በቀረበው የፈጠራ ውድድርም ስራዎቹን በማቅረብ ውጤቱን በመጠባበቅ ላይ ይገኛል።
3: አሁን እነዚህ ፉል ኖርማሊ በቫይብሬት ስለሚሰሩ በደቂቃ እስከ 3 ብሎኬት ነው የሚሰራ። በቀን እስከ 800 በቃ የረፍታቸው ሰዓት እንደተጠቀሙ እስከ 800 ባለን ቦታ አቀማመጥ እስከ 800 እናመርታለን። ቦታው ቢሰጠን ደግሞ እስከ 3000 ማምረት የሚችል ማሽን ፉል ኤሌክትሪክ የሆነውን ዲዛይን አድርጌ ያለው ሰርቼ ወደ ስራ ለመግባት። ከዛ የኛው ማሽን የሚሰበሩ ብሎኬት አሉ ሲወድቅ ምናምን ያንን ለመፍጨት ደግሞ ሌላ የሰው ጉልበት ፈለገን። ጠንካራ ሆኖ ስለተገኘ ሲቀመጥ ወይ በቃ ሲደረደር ምናምን በርጥብነቱ ይሰበራል። ከዛ እኛ ሳናየው እዛ ውሃ ጠጥቶ ደርቆ ሼልፍ ታይምን ጠብቆ ከስር ሲጫን ደረቅ በተሰበረበት ቦታ የደረቀውን ብሎኬት ሪሳይክል ለማድረግ ከባድ ሆነ። እሱን እንትን ለማለት ደግሞ መፍጫውን ሰራ ማለት ነው በቅርብ። ከዛ ያ ከዛኛው እንትን ይኛው ተሰራ። በቃ አንድ ላይ እየደልና ማለት ሪሳይክል እያደረግን እየሰራን ነው። በሚፈለገው ሳይዝ ይፈጭልናል ይኛው። ከዛ በብዛት ውስጥ ሚክስ እየተደረገ እየተሰራ ነው። ምንም ዌስት አይኖረን
2: በ2007 ዓ.ም በሳይንስና ቴክኖሎጂ ሚኒስቴር በኢትዮጵያ ደረጃ ከቀረቡት የፈጠራ ስራዎች መካከል አንደኛ በመሆን በወቅቱ በሰራ 2 ሰዎችን መሸከም በሚችል ሳይክል ከወዳደቁ ብረታ ብረቶች በመስራት ነበር የወርቅ ሜዳሊያ የተሸለመው።
3: ሳይንስና ቴክኖሎጂ በቴክኒክ ስኩል በኩል ተወዳድሬ እዛ ተማሪ ነበርኩኝ። በ2007 የወርቅ ሜዳሊያ ተሸላሚ ነበርኩኝ ከጠቅላይ ሚኒስትር ዶክተር አብይ ሳይንስና ቴክኖሎጂ በነበሩበት ሰዓት ማለት ነው። ከዛ ወደ ራሳችን ስራ ከተመለስን በኋላ በኤሌክትሪክ ማምረት የሚችል ሞር ኮምፓክት የሚያደርግ በኤሌክትሪክ በቫይብሬት የሚሰራውን ማሽን ሰራው። ከዛ በራሴ በግሩፕ ትራጅተን በባይሚክስ ትራጅተን ወደ ምርት ገባል እና በሱ እየሰራን ያለ ነው። በውጭ በቃ በስታንዳርዱ በሚፈልገው እየን ነው በቻልነው አቅም። አሁን በኤሌክትሪክ የሚሰራውን ከሰራው በኋላ የሰው ጉልበት ቡኮ ሲቦካ ምናምን ሻርፕ ስለማይሆን ሰው እየደከመ ስለሚሄድ በኤሌክትሪክ የሚሰራ ሚክሰር ሰርቼ ነበር። በትንሹ 10 ምናምን ብሎኬት ማውጣት የሚችል ሰርቼ ነበር። ከዛ ከሱ በማሻሻል በትልቁ ወደ 45-50 ብሎኬት በአንዴ መስፋት የሚችለውን ቡኮ የሚያዘጋጅልን ሚክሰር ማሽን ሰራ። እሱን ከሰራው በቃ የሰው ጉልበትም ቆጥቦልን በቀን የምናመርተውን አቅምንም አሰግድጎልናል።
2: በነቀምቴ ከተማ የስራና ክህሎት ቢሮ በከተማው ወጣት ሚካኤል መስፍንን ጨምሮ 8 ከፍተኛ ተቀባይነት ያላቸው የፈጠራ ስራ ያስመዘገቡ ወጣቶች እንደሚገኙ አመልክተዋል። የቢሮ ኃላፊ አቶ ብርሃኑ አሰፋ በፈጠራ ስራ የተሰማሩ ወጣቶች ለሚያከናውኑ ስራ የገንዘብ ድጋፍን ጨምሮ በሀገር አቀፍ ደረጃ ተወዳዳሪ እንዲሆኑና ስራዎቻቸውን የሚያስተዋውቁበትን ሁኔታ እንደሚያመቻቹ ጠቁመዋል። በስራ ፈጠራ የተሰማሩ ወጣቶች የመስሪያ ቦታ ችግር እንደሚገጥማቸው በመግለጽ በቅርቡ 3 የፈጠራ ስራዎች ያላቸው የከተማ ወጣቶች በሀገር አቀፍ ደረጃ ተወዳዳሪ መሆናቸውን ጠቁመዋል። እነ ሚካኤላውን በማህበር ተደራጅተው ስራውን እንዲሰሩ ተደርገዋል። ሌላው የፈጠራ ስራቸው እውቅና እንዲያገኝ እዚህ ከፖሊቴክኒክ ደረጃ አንስቶ እስከ ኦሮሚያ ደረጃ እንዲታወቁና እውቅና እንዲያገኝ መመዝገብ ነው። በሌላ በኩል ደግሞ የፋይናንስ ድጋፍ ከፈለጉም ከባንክ ጋር በማስተሳሰር ድጋፍ እናደርጋለን። ነገር ግን አሁን ያለው ችግር እነ ሚካኤል ጋር ያለው የመሬት እጥረት ነው። ሌሎች የሚፈልጉትን ድጋፍ ማግኘት ይችላሉ። ወጣት ሚካኤል የሰራው ስራ በማህበረሰቡ ተቀባይነት ያለው ነው። የሰሩት ማሽን በማሽን ሊዝ ከዚህ ቀደም ይቀርብ የነበረ ሲሆን ለማስመጣት ረጅም ጊዜ የሚወስድ ነበር። ወጣት ሚካኤልም በቀጣይ ለስራው አመቺና በቂ የሆነ ቦታ ላይ ትልልቅ ማሽኖችን መስራትና ለሌሎችም የሥራ ዕድል የመፍጠር እቅድ እንዳለው ተናግሯል። አድማጮቻችን ለዛሬው ያዘጋጀነው መሰናዶአችን ይህንን ይመስል ነበር። ከዝግጅቱ ጋር ነጋሳ ደሳለኝ ነበር። ጤና ይስጥልኝ።
0: ይህ ዶች ቬለ ነው። በኢትዮጵያ ፌደራል መንግስትና በህወሓት መካከለ ያለው ውጥረት ባየለበት በሆነ ወቅት ሉሴንጎን ኦባሳንጆ ዛሬ ከአፍሪካ ህብረት ኮሚሽን ሊቀመንበር ጋር ተወያዩ። ሁለቱ ተወያዮች በቃጣናው ባሉ ጉዳዮችና ከአጉሪቱ ጋር በተያያዙ ሌሎች ርዕሶች ላይ ሐሳብ መለዋወጣቸው ተገልጿል። ዝርዝር ማብራሪያ ግን አልተሰጠም። በሰሜን ወሎ ዞን አንጎት ወረዳ መንገድ ዳር የተቀበረ ጸረ ተሽከርካሪ ፈንጂ ባለ 3 እግር ተሽከርካሪ ወይም ባጃጅን በማጎን ተጓዦች ላይ የጉዳት ማድረሱ ተገለጸ። ማክሰኞ ለት ከጧቱ 3 ሰዓት ላይ ደረሰ በተባለው ፍንዳታ የ4 ሰዎች ህይወት ወዲያውኑ ሲያልፍ 3 ሰዎች ላይ ብርቱ የመቁሰል አደጋ መድረሱ ተገልጧል። የኢትዮጵያ ብሔራዊ ባንክ የዶላር እጥረት ክፍተትን ለመድፈን በሚል ልዩ የ500 ሚሊዮን ዶላር ጨረታ ማቅረቡ ተገለጸ። ባንኩ ትናንት ሐሙስ እንዳለው የባንኮች የዶላር ጨረታ ፍላጎት እጅግ ከፍ ብሏል። ማዕከላዊ ባንኩ ባሳለፍነው ሳምንት ረቡዕ በመደበኛ ጨረታው ያቀረበው 125 ሚሊዮን ዶላር ነበር። አድማጮች ስርጭታችን አበቃ። ደህና አምሹ። በደህና ደሩ።